እምቦታት ክፋል 46 ወያዕቆብ አስክ መስር ጋዛ እባ ቡቱ ኩሉ ወደውለት ብኢር 7 በጽሓ ከራማት ካራማ እግር ረቢ ኢላ ኢስሓቅ አቡሁ ወረቢ ላሊ እትሕልም ያዕቆብ ትላካ ወቤለዩ ያዕቆብ ያዕቆብ ከዓቦ ቤለዩ ከረቢ ቤለዩ አና ረቢ አና ኢላ አቡካ ምን መገይስ መስር ኢትፍራህ ጀላብ ዲባ ኡመት ስሚት እግሊዴካቱ ዋና አስክ መስር እግልድነን ጎካቱ ወይብ የቆን እግልብ ለሰከምናቱ ወዩስፍ እግል ልሻም መካቱ ከያዕቆብ ምን ብኢር 7 ናቅላ ወውላድ ያዕቆብ አቡሆም ወዕያሎም ወአንሶም እተካሮታት ለፍርዖን እግል መንከሶሆም ላከያ ጻነው ወምስሎም ንዋዮም ወአምላኮም ሊትአርት ከነዓን ረብሐዋ ወባክ ሕድ አስክ መስር መጽኦው ያዕቆብ ጎሩ አስክ መስር ውላዱ ወውላዶም ምን ተባዓት ዋንስ ባህለት ዝርየቱ ኩላ አምጻ ውላ አስማይ ውላድ እስራኤል ለአስክ መስር ጌሰውታ ረዋቢን ብክሩቱ ውላድ ረዋቢን አክኑክ ወፋሉ ወሓስር ወከርሚቶም ولاد شا

እምቦታት ክፋል 46 ወያዕቆብ አሲክ መስር ጋዛ እባ ቡቱ ኩሉ ወደውለት ብኢር 7 በጽሓ ከራማት ካራማ እግር ረቢ ኢላ ኢስሓቅ አቡሁ ወረቢ ላሊ እት ሕልም ያዕቆብ ትላካ ወቤለዩ ያዕቆብ ያዕቆብ ከዓቦ ቤለዩ ከረቢ ቤለዩ አና ረቢ አና ኢላህ አቡካ ምን መገይስ መስር ኢትፍራህ ጀላብ ዲባ ኡመት ስሚት እግሊዴካቱ ወአና አስክ መስር እግሊድነን ጎካቱ ወይብ የቆን እግልብ ለሰከምናቱ ወዩስፍ እግል ልሻም መካቱ ከያዕቆብ ምን ብኢር 7 ናቅላ ወውላድ ያዕቆብ አቡሆም ወዕያሎም ወአንሶም እተካሮታት ለፍርዖን እግል መንከሶሆም ላከያ ጻነው ወምስሎም ንዋዮም ወአምላኮም ለትአርት ከነዓን ረብሐዋ ወባክ ሕድ አስክ መስር መጽው ያዕቆብ ጎሩ አስክ መስር ውላዱ ወውላዶም ምን ተባዓት ዋንስ ባህለት ዝርየቱ ኩላ አምጻ ውላ አስማይ ውላድ እስራኤል ለአስክ መስር ጌሰውታ ረዋቢን ቡክሩቱ ውላድ ረዋቢን አክኑክ ወፋሉ ወሓስር ወከርሚቶም ውላድ ሸምዑን የምዊኢል ወያሚን ወኡሃድ ወያኪን ወሱሓር ወሻኡል ወደ ከነዓንየቶም ውላድ ላዊ ገርሹን ወቃሃት ወመራሪቶም ውላድ የሁዛ ዒር ወኡናን ወሺላ ወፋረስ ወዛራሕቶም ወዒር ወኡናን ዲብ አርት ከነዓን ሞተው ወውላድ ፋረስ ሓስር ወሓሙል ቶም ውላድ የስካር ቱላዕ ወፋውት ወዩብ ወሻምሮን ቶም ውላድ ዘብሉን ሳረድ ወኢዩሊን ወይሓልኢል ቶም እሎም ውላድ ሊኣ ለምን ያዕቆብ ዲብ ብሩር ኣራም ወልደቶም ቶም ተውሳክ ዲና ወለቱ ክዕልብ ውላዱ ወኣዋልዱ ምን ሊኣ 3 ወሰለስ ዓላ ውላድ ጋድ ስፍዩን ወሕጂ ወሹኒ ወኣስቡን ወዒሪ ወኣሩዲ ወኣሪሊ ቶም ውላድ ኣሺር ይምና ወይሽዋ ወይሺዊ ወብሪዓ ወሳራሕ እቶም ቶም ውላድ በሪዓ ሀየ ሓባር ወመልኪል ቶም እሎም ውላድ ያዕቆብ ለምን ዝልፋ ለላባን ሊኣ ወለቱ ሃበያቶም ኣውዕልቦም 16 ውላድ ራሒል እሲት ያዕቆብ ዩስፍ ወብንያሚን ቶም ወዩስፍ ዲብ መስር መነሲ ወፍራይም ወልዳ እት አስናት ወለት ፎቲፋራ ካህን ኡን ውላድ ብንያሚን ባላዕ ወባካር ወሸቢል ወጂራ ወንዑማን ወእይሒ ወሩሽ ወመፊም ወሖፊም ወአረድ ቶም እሎም ውላድ ራሒል ለያዕቆብ ወልደዮም እታቶም ወዕልቦም 14 ወወዳን ሑሺምቱ ውላድ ነፍታሊ የስኢል ወጁኒ ወያስር ሊም ወሽሊም ቶም እሎም ውላድ ያዕቆብ ለይትብልሃ ለላባን እግር ራሒል ወለቱ ሓባያ ወልደዮም ቶም ወዕልቦም 7 ክዕልብ ዝረይ ብክር ያዕቆብ ለአስክ መስር ጌሰው ባኩ 6 ወስስ ዓለው ወሊ እምበል ዓለቦት አንስ ውላዱቱ ተውሳክ ለክልኦት ለወል ለዩስፍ ዲብ መስር ወልደዮም ክእና ዕልብ ዓይለት ያዕቆብ ለአስክ መስር ደረው ጎሩ 7 ኣደሚ ገቢ ወያዕቆብ ቀደሜሁ አስክ ዩስፍ የሁዛ ላካ ገበይ ጃሳን እግል ሓብሩ ወዋን መንጥቀት ጃሳን በጽሐው ዩስፍ መርክባቱ ዋተዳ ወእስክ ጃሳን ትወጅሃ ጀላብ ከብቲ እስራኤል አቡሁ ከክም ረአዩ ዩስፍ ሓቅፈዩ ወመደት ሰኔት በካ ወእስራኤል
إقل يوسف بيليو أنا اللازيتا إقل موت دولو يهليكو سبب بحيايكا إن انتا إبعنتاكي ريكوكا وحقوه يوسف إقل حو وعيلة أبوه بيليوم أسك فرعون إندقسكو حوية وعيلة أبوية لديب أرد كانعان حادرام علو أسك يمزقو لولا سب معيلة عطال وباقع وحاتم ولا أسلافاتهم وكل لبومتو أمس أو باكم إقلي بلوتو كدولة فرعون لتلاكيكم ولسألكم ميتو سيركم أكبركا من نشنا موعلة نواي حنا كما أباونا علوا بولو دي منطقة جاسان إقل تهدرو جلاب لمصريين موعلة عباقع كرحو

ክምቡተ ትክፋል 46 ወያዕቆብ አስክ መስር ጋዛ እባቡቱ ኩሉ ወደውለት ቢር 7 በጽሐ ከራማት ከራማ እግር ረቢ ኢላ ኢስሐቅ አቡሁ ወረቢ ላሊ እትሕልም ያዕቆብ ትላካ ወቤለዩ ያዕቆብ ያዕቆብ